ያከማገነ ኩምበንገል ማይጃ ማረም በከርሞ ማይጃ ብራሙን ቱያልንጆ ማገሰዩ ቦይ ማም ጃንገ ደንጁር በል ማይጃ ማንገ ደበሴ በከተኮ ማም ጃንገ ሱዲ በይ ማም በርጋይ መደገን ቱኛን Prima yorok prima jo bay trofa jo poko ngade khon kler na gundi dimbo zogina go jaj